0: ጌስ ሞባል አይ ሆባል አይ ሲያጥሪ
1: ሞዘይ
0: ከላይ ማታ ጌኝሩ ሳታባለ ታጣላው ማዲክ ለሳሙለ ካዲባቸን ግንጣ ባናና ሞሃሙ ወናው ታቢረ ትቦኔ አቁባቂ ሳጣቀን ቦሮም ካንታ ፎቶ ጋር ጊሙ ጋስ ነፈ